0: 사들 바로 호문을 쳐들해. 도리기지네 해리기 알만 알흠 알흠을 지륵 허리힘 답식다는 애가 누가 자겠단 올라서구르네 뜻칭상벌에 바라구네 흩겨진 다이시 임쇼허 안흔담을 수중하간 허일 하튼테 백승 불러가 두루 하트는 벌 영어벅테 허일 두갈 하트는 벌 리어벅테 제치 여우구이겐 인 여우미련이 고릅 두갈 하튼 벌건 압조해 해좀 쉔송하간 리몽지 헬벌트네 해나 수중하간 사구림뚫 가스네엔 영어벅 다트니 벌건 조양궁인 아래 노릇드네 황호호냥냥 벌가가 리어벅대 리수일한 흐머후 세흔 하트니 벌 존 어르드네 루야궁인 구이프야 하트니 벌가와 제치 여우미일에니 바르군 어르드네 샌프야 하트니 벌가는 우르금질지 여우후이긴 후흔 시샌프 여우미일에니 게다가
1: үнэ хар бахныг
0: чихчи жүрмтэн хүмүн бгаад үршал үрдүм дүлэ хийдэ хандур алдаршиж бай. Дотгаад ордны шибэгчэн тайгаан нардүн. Шэнфэ хатыни бол туамын үршал түв хатын хүмүн. Яла алдаршаад шэнфэ яумэйлэн. Нахын жалу бгаад үнчус үнэ хар гэээлтэ. Шүрд жорг етэг мигмандур нөвтрэгтэн тулдан улсуул ижин ехоло хэрэлж үдэр бүрі шэнфэй хатыл нүға эхэнэглаад. Тэгүүнэ өчэг болгсэн яуғүйгий бол алхэм алхэм ардэв шүлдэр
1: бэгаад
0: өнгөту хэмжандур хүрэгэхтэн ажээ.

0: 나호 탕왈딘 수중하네 지덕인 탑도 가르었네 위더 하브린 역 무칠간 셀글 간두 여우쿠의 정상 시샤오르드처 호연역 장준이 승어하 앞지랏 산시 맺은 호문 금원신 늘 무둘을 제앗 무칠간돌 어랄탑 은 호연역 장준봉 셀글간돌을 을색듯 늑내 어벅 저우 늘 화랑금은 헬라 이스날 최대원 우륵선 늘은봉 태바왕금아바 바스느근 어벅 수이 늘 부어 우륵선 늘 뿌이산호 그마바 어리 우륵치 바르마드 산시 맺은 허문에 양산 실글간돌 일색득선 돌단 월세니 진트 여우쿠이 얼른타 무둘지 배갓 저우 화랑이 호위의 주네 역두두 벌가지 수입하게 벌 칠흑 면네 야문에 뜻 스마긴 토시얄들 후르게갓 여우쿠이 후르게 월세니 Тоткад ыгва чирэгин ирэгэ багбагар гартан оролоад хэджмийн өдөр хэдэ чак нэгэл дор тан улсын гарэр бол түхсүр жаболон болгаар бүлэтгэ жээ.
1: Эрхэм хүндэтэй сонсогчдо Тубаражуугийн Монгол хэлний нэвтрүүлгийн Өв соёлын алтан хором тусгай нэвтрүүлгийн энэ удааны дугаар энэ дүхрээд өндөрлж байна. Найруулагч нэвтрүүлэгч Журамт. Хянагч Отхон Хөвчин. Хүлээн сонссон та бүхэнд баярлалаа. Та бүхэн жалгаад Тубаражуугийн Монгол хэлний нэвтрүүлгийн бусад програмуудыг хүлээн авч сонсоорой.